በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አንተ ቸሩ መድኃኔዓለም እግዚአብሔር ሆይ ተመሰገንኩን። ይህን ሁሉ ጊዜ አሳልፌ የሁሉ ጊዜ ሆኖ ዛሬም ያዋለሁ አመሰግንሃለሁ።